ወገኔ ወገኔ በሹሜ ታዘዘ ወገኔ ናፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንቲ አገሬውካ ወገኔ ናረንጓዴ አትልበስ

መልሰኝ ወገኔ በሹሜ ታዘዘ ወገኔን አፈራት አልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬ ውካ ወገኔን አረንጓዴ አትልበስ

ወገኔ ሆድ የባሰው ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን እባካችሁ ሰዎች ወገኔን እንግባ አገራችን ወገኔን

አዘዘኝ ወገኔ በሹሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬ ውጋ ወገኔን አረንጓዴ አትልበስ

ወገኔ ወገኔ በሹሜ ታዘዘ ወገኔ ናፈራ ታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንቲ አገሬው ወገኔ ናረንጓዴ አትልበስ